አዎ፣ ካፖነ ማርኪሲን ስን ታቦክ ታይካ ሻፓንዳ በረሞሰን ሀላዩናይ ሄዲበና ታይካ ሻፓንዳ ሲኒ ፓንዳ ቦታንኬ ከናቶቶክ ኮራን